0: እንኳን አደረሳችሁ
1: መልካም አዲስ አመት
2: መልካም አዲስ አመት እንቁጣጣሽ
3: listening to black star radio
4: okay I'll do it again